ሲመጡ መስለውት ማሞት ይሸጥ ጀባን የራበው እኛ ሲመጡ ያሚወጃጂ አንድ የከፋ ባንድ የፈመቸው የፈመቸው ሳይነሳቸው የከፋ ወበ ሳይነሳቸው አጭሮችን አጣ ግባ አልፋ